አብና ለወልድ ወመንፈስ ቅዱስ ወመንፈስ ቅዱስ ደግሞም ላመስግንህ ብዬ ሃሌሉያ አቤቱ አድነኝ ከዓለም ገበያ ከዓለም ገበያ በስምንተኛው ሺ ዓለም ሲፈራርስ በጽድቅ አስበን አቤቱ ክርስቶስ አቤቱ ክርስቶስ በዳግመኛ ልደት ሙታኖች ሲነሱ በቃል ሲገፈፍ የሰማያት ልብሱ የሰማያት ልብሱ ምድርና ሰማይ ከቦታው ሲጠፋ አድነን ጌታ ሆይ መለከት ሲነፋ መለከት ሲነፋ ያኔ ስትገለጥ በታላቁ ክብርህ

ሲናጋ ምድሩ ሲፈራርስ አቤቱ አድነን ጌታ ሆይ ክርስቶስ ጌታ ሆይ ክርስቶስ ውጡ ግቡ ብለህ ሁሉን ስታደራጅ ቸር አምላክ ነህና አታስቀረን ከደጅ አታስቀረን ከደጅ ያለነው ከጥንትም ዛሬም ቸርነት አታሳጣን ስፍራ ከሰፊው መንግስት ከሰፊው መንግስት ዋጋ ስትከፍል እንደየስራችን በግራ አታቁመን አደራ አባታችን አደራ አባታችን ነጋሪ ሲጎሰም መለከት ሲነፋ ሁሉን ቻይ ነህና በከንቱ እንዳንጠፋ በከንቱ እንዳንጠፋ ሰማይ ምድር ስፈርሶ መድረሻ ሲጠፋን ቸር አምላክ ነህና ጨክነ አታጥፋን ጨክነ አታጥፋን ከገሃነም ቦታ እጅግ ከሚያስፈራ አድነን ጌታ ሆይ ከእንዲህ ያለው ስፍራ ከእንዲህ ያለው ስፍራ ተማጽነን ወድቀናል በቆረስከው ስጋህ ተማጽነን ወድቀናል ባፈሰስከው ደምህ ተማጽነን ወድቀናል በማይሻር ቃልህ በቀኝህ አቁመን ክርስቶስ አደራ ክርስቶስ አደራ መከራው ሲወሳ የመድኃኔ ዓለም እጅግ ያስለቅሳል እስከ ዘላለም እስከ ዘላለም ክንድ ተሸክሞ አሸርቶ ጨርቅ መከራው በዝቶበት ሲነሳ ሲወድቅ ሲነሳ ሲወድቅ ወጣ ቀራንዮ ከተራራው ላይ መከራ ሊቀበል ለሰው ልጅ ሲሳይ ለሰው ልጅ ሲሳይ እርቃኑን ሳያፍር በጀርባው ተንጋሉ ዋለ ተቸንክሮ ፍጹም ምስኪን መስሎ ሰማያት ተናጉ ተናወጸ ምድር አይሁድ ያልጠበቁት ብዙ ታየ ታምር ብዙ ታየ ታምር

ደግሞ ከዋክብት መስክቡ በተርታ የጌታን ስቅለት የጌታን ስቅለት ሰማይና ምድር እናንተም መስክሩ የጌታን ትንሣኤ ለዓለም ሁሉ አውሩ ለዓለም ሁሉ አምላክ ለኛ ብሎ በመስቀል ላይ ሞቶ ፀሐይ በማየቷ ጌታዋ ተራቁቶ ብርሃኑ አነፈገች ተሳካና ፈርታ ተራቁቶ ስላየች ጌታ ባዳም ፋንታ ጌታ ባዳም ፋንታ ጨረቃም ደም ሆነች ከዋክብት ረገፉ ሐሞት ስለጋቱት በከበረ አፉ በከበረ አፉ የከበረ ስጋው በጭንቃር ተቆርሶ ዓለምን አዳነ ደሙንም አፍስሶ ደሙንም አፍስሶ ዋለ ቀራንዮ ክርስቶስ ተሰቅሎ እኛኑ ለማዳን ለሰው ልጆች ብሎ ሰው ልጆች ብሎ ቀራንዮ አለ ተሰቅሎ እንደዋዛ ከኃጢአት አላቆ ነፍሳትን ሊገዛ ነፍሳትን ሊገዛ ግንድ ተሸክሞ ሲወድቅ ሲነሳ ዓለምን አዳነ ከኃጢአት አበሳ ከኃጢአት አበሳ ለፍርድ መመለሱን ሰማያት መስክሩ አስጠንቅቁ ለዓለም ለሕዝቡም ንገሩ ለሕዝቡም ንገሩ